እግዚኦ አቤት ተራቤቱ ቅቅል ሆኖ ይስብሱ የሚጣፍጥ የሰው ስጋ እስቲ አስረዳ ሀሜተኛው በጦር ምላስ አትወጋ

ሰው የሚያጋጨው ቢቡልሳ ነገሰሪ ሲከለጥ የውነት መጋረጃ መግቢያ የለው ተባራሪ የበላባይ ተንኮለኛው በሺፍንፍን የሚኖረው አሽሙር ቁርሱ ሐሜት ምሳው እውነት ስትፈርድ ምን ይዋጠው እቅል ሊሆኖ ይስጥ